ትምህርት ቤት እያደረስን አሁን አረካከና ዲባስ ነው ጃንታ ሸሊዶ ሞና ወንደር ትርዳ ነርጅሻ ሽካና ነርጅሻ ሽልወን ነርጅሽ ንካ ወርጅረውና ተደረ ፎሪያ ለካ ነስነ አንተ ልጅ ነው ዘዋል